0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: አርብ ግንቦት 28 ቀን 2018 ዓመተ ምህረት ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። የዓለም ዜና የምታቀርብልን አዜብ ታደሰና ዝግጅቱን የምመራው ሂሩት መለሰ በቀጥታ ስርጭት ስቱዲዮአችን እንገኛለን። አብራችሁን ቆዩ። ስርጭታችንን ለማዳመጥ በሳተላይት በኢትዮሳት ወይንም NSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ፈልጉን። ትራንስፖንደሩ MEH 01 ወይንም EAH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙናላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ እያላችሁ በመግባት ተከታተሉ። ቤተሰብ ሁኑ፣ ለሌሎችም አጋሩ። በቆይታችን የዓለም ዜና፣ የዜና መጽሔትና ሳምንታዊው የወጣቶች ዓለም ዝግጅታችን ይቀርባሉ። በዛሬው የዜና መጽሔት ዝግጅታችን በኦሮሚያ ክልል አርሲ ዞን ጥቃት በተፈጸመባቸው ወረዳዎች መንግስት አፋጣኝ የጸጥታ ማስከበር እርምጃዎችን እንዲወስድ መጠየቁ፣ በደቡብ ኢትዮጵያ ህዝቦች ክልል በቡርጂና ጌዲዮ ዞኖች የምርጫ ህግ ጥሰዋል የተባሉ በስራት መቀጣታቸው፣ በሰባተኛው ሀገራዊ ምርጫ ድምጻቸውን የሰጡ የሀገር ውስጥ ተፈናቃዮች ከምርጫው የሚጠብቁት፣ በሶማሌ ክልል በምርጫው የተሳተፉ የፖለቲካ ፓርቲዎች አስተያየት፣ በትናንቱ የሆለታ ችሎት ስለተፈጸመው ግድያ ቦታው ላይ ከነበሩ የተጎጂ ጠበቃ አንደበት፣ እንዲሁም ቅድሚያ ለሰብአዊ መብቶች የተባለው አገር በቀል የመብት ተሟጋች ድርጅት ያቀረበው ጥሪ በሚሉ ርዕሶች ስር የተቀናበሩ ዘገባዎች ተሰናድተዋል። ሳምንታዊው የወጣቶች ዓለም ምርጫ ባልተካሄደባቸው አካባቢዎች የሚገኙ ወጣቶችን አስተያየት ካካተተ ዝግጅት ጋር ይጠብቀናል። አሁን ወደ ቀዳሚው የዓለም ዜና ወስዳችኋለሁ። አዜብ ታቀርብልናለች።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያ ማርስተ ዜናዎቹን አሰማለሁ። ቅድሚያ ለሰብአዊ መብት የተባለ አገር በቀል የሰብአዊ መብት ተከራካሪ ድርጅት ዓለም አቀፉ ማህበረሰብ በትግራይ የተካሄደ ነው ባለው አስገዳጅ ወታደራዊ ምልመላን እንዲያወግዝና እንዲያስቆም ጥሪ ያቀረበ። በደቡብ ኢትዮጵያ ህዝቦች ክልል በቡርጂና ጌዲዮ ዞኖች ምርጫ ሲያጭበረብሩ ተደርሶባቸዋል የተባሉ የምርጫ አስፈጻሚና አንድ መራጭ ከስድስት እስከ አስር ወር እስራት ተቀጡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአራት ዓመታት በላይ የዘለቀው ጦርነት እንዲያበቃ ስምምነት ላይ ለመድረስ ከፑቲን ጋር ለመገናኘት ሀሳብ ያቀረቡትን ግልጽ ደብዳቤ ለፕሬዝዳንት ቭላድሚር ፑቲን ይፋ አደረጉ። የክሬምሊን ቃል አቀባይ በበኩላቸው ዜሌንስኪ ሞስኮ መምጣት ይችላሉ ሲሉ መልስ ሰጥተዋል። ዜናው በዝርዝር። ቅድሚያ ለሰብአዊ መብት የተባለ አገር በቀል የሰብአዊ መብት ተከራካሪ ድርጅት ዓለም አቀፉ ማህበረሰብ በትግራይ የተካሄደ ነው ባለው አስገዳጅ ወታደራዊ ምልመላን እንዲያወግዝና እንዲያስቆም ጥሪ ያቀረበ። ኢትዮጵያ ፌዴራል መንግስትም ለግጭት ገፊ ለሆኑ የሚችሉ እንደ ተፈናቃዮች ወደ ቀያቸው የመለስና ነዳጅን እና በጀትን ጨምሮ ተገቢ አገልግሎቶችን እንዲያቀርብ ድርጅቱ ጥሪ አድርጓል። የህወሓት ቃል አቀባይ ግን የድርጅቱን የምርመራ ዘገባ ውሸት ሲሉ አጣጥለውታል። ቅድሚያ ለሰብአዊ መብት ድርጅት ባወጣው የምርመራ ዘገባና ለዶይቼ ቬለ በሰጠው ተጨማሪ ማብራሪያ በትግራይ የተካሄደ ነው ያለውን አስገዳጅ ወታደራዊ ምልመላ የኢትዮጵያ ፌዴራላዊ ህገ መንግስትን፣ የአፍሪቃ መብቶች ቻርተርንና የዓለም አቀፍ ስምምነቶችን የሚጥስ ነው ብሎታል። ቅድሚያ ለሰብአዊ መብቶች በጽሁፍ ባሰራጨው የምርመራ ዘገባ በትግራይ የተካሄደ ነው ያለውን አስገዳጅ ወታደራዊ ምልመላ እንዲቆም፣ ለዚሁ ተግባር በየትምህርት ቤቱና ወታደራዊ ካምፖች የተሰበሰቡ ወጣቶች በአስቸኳይ እንዲለቀቁ ሲል ጠይቋል። በዚህ ጉዳይ ላይ ዶይቼ ቬለ ያነጋገራቸው የህወሓት ቃል አቀባይ አቶ ሚካኤል አስገዶም የትግራይ ወጣት ለመብቱ ሲል በፍላጎቱ የመታገል ልምድ ማዳበሩን ገልጸዋል። ቅድሚያ ለሰብአዊ መብት የተባለ አገር በቀል የሰብአዊ መብት ተከራካሪው ድርጅት ያወጣው መግለጫ በማስረጃ ያልተደገፈና የገለልተኝነት ምህርን ያልተከተለ ነው ሲሉ አጣጥለውታል። ዜና መጽሔት ዝርዝሩን በስፋት ያቀርባል። በደቡብ ኢትዮጵያ ህዝቦች ክልል በቡርጂና ጌዲዮ ዞኖች ምርጫ ሲያጭበረብሩ ተደርሶባቸዋል የተባሉ የምርጫ አስፈጻሚና ምራጭ ከ6 እስከ 10 ወር በሚደርስ እስራት ተቀጡ። በኢትዮጵያ ብሔራዊ ምርጫ ቦርድ የቡርጂ ቅርንጫፍ ጽህፈት ቤት ኃላፊ አቶ ታደሰ ሳሙኤል ለዶቼ ቬለ እንዳሉት በእስር ቅጣቱ የተወሰነበት ያቹ አድማሱ በተባለ የምርጫ አስፈጻሚ ላይ ነው። ተከሳሹ ቅጣቱ ሊወሰንበት የቻለው ባለፈው ሰኞ ግንቦት 24 ቀን 2018 ምርጫ ሲያስፈጽም በነበረበት የሲሚቾ ምርጫ ጣቢያ ላይ አድርሷል በተባለው የምርጫ ህግ ጥሰት ነው። ተከሳሹ ለመራጮች በተዘጋጀው የድምጽ መስጫ ቅጾች ላይ አስቀድሞ በሚደግፈው እጩ ተወዳዳሪ ላይ ምልክት አድርጎ መገኘቱን አቶ ታደሰ ሳሙኤል ተናግረዋል። የቡርጂ ፍርድ ቤት ላለፉት 3 ቀናት የቀረቡለትን ማስረጃዎች ሲመረምር ቆይቶ ትናንትና ባሳለፈው ውሳኔ ተከሳሹ ለ10 ወር እስራት እንዲቀጣ መወሰኑ ታውቋል።
3: አንድ ምርጫ ጣቢያ ድምጽ ሱፐርቫይዝ በመናደርግበት ሰዓት ድምጽ መስጫ ወረቀት ላይ ቲክ ወይም ምልክት ተደርጎበት አገኘንና አሽገን ለምርጫ ቦርድ ቀጥታ ላይ ሪፖርት አደረግን። አስቀድሞ ምልክት የተደረገበት ገና ለመራጮች ሳይሰጥ ተመርጦ ነበር። በቃ ምርጫ ቦርድ ሪፖርቱን ከኛ ተቀብሎ ውሳኔ ለእኛ ተሰጥቶ እንዲቆይ ምላሽ ለእኛ ሰጡን። ከዛ በኋላ በነጋታው ቡርጂ ዞን ፖሊስ ጽሕፈት ቤት ጥፋተኛ የተባለውን በቁጥጥር ስር አዋለ።
2: ሱዳን ከቻድ ጋር በሚያዋስነው ድንበር ላይ በሰላማዊ ሰዎች ላይ የሚደርሰው የሰው አልባ አውሮፕላኖች ጥቃት በከፍተኛ ደረጃ መጨመሩን ድንበር የለሹ የሐኪሞች የእርዳታ ድርጅት ዛሬ አስታወቀ። ከግንቦት ወር መጀመሪያ ጀምሮ በምዕራባዊዋ የድንበር ከተማ ቲናና አካባቢዋ በቀን እስከ 6 የሚደርሱ የድሮን ጥቃቶች ነበሩ ሲል የጀርመኑ የዜና አገልግሎት ዲፒኤ የሐኪሞቹን ድርጅት ጠቅሶ ዘግቧል። የረዴት ድርጅቱ ባለፉት 5 ሳምንታት ውስጥ በድሮኖች ጥቃት ጉዳት የደረሰባቸው 116 ሴቶችና ሕፃናትን ማከም መቻሉንም ገልጿል። ድርጅቱ በተለይ ግንቦት 24 ሱዳን ቢቲና ውስጥ ባለ ገበያ በሚገኝ ብዙ ሕዝብ በነበረበት ቡና ቤት ውስጥ አስከፊ ጥቃት መፈጸሙን አስታውቋል። በጥቃቱ ቢያንስ የ3 ሰዎች ሕይወት ሲያልፍ 35 ሰላማዊ ሰዎች ቆስለዋል። ሱዳን ላይ እስካሁን የተሰነዘሩት የሰው አልባ አውሮፕላን ጥቃቶች የቃጠሎ የፍንዳታ ቁስለኞችን ጨምሮ ሞትና ከፍተኛ ጉዳቶች ያስከተሉ መሆናቸውን የሐኪሞቹ ድርጅት አክሎ አስታውቋል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የሊባኖስና የእስራኤል መንግስት በአሜሪካ አደራዳሪነት የተፈጸመውን የተኩስ አቁም ስምምነት በኢራን የሚደገፈው ታጣቂ ቡድን ሂዝቦላ ውድቅ አደረገው። የስምምነቱ ዝርዝር ረቡዕ አመሻሽ ላይ በእስራኤልና በሊባኖስ መንግስታት ይፋ መደረጉ ይታወቃል። ስምምነቱ ታጣቂ ቡድኑ ሂዝቦላ ጥቃቱን ሙሉ በሙሉ እንዲያቆምና የቡድኑ ሁሉም አይነት እንቅስቃሴዎች ከታሊን ወንዝ ጀምሮ በስተደቡብ ያለውን አካባቢ በሙሉ እንዲለቅ የሚጠይቅ ነው። ላታኒ ወንዝ ለእስራኤል ሊባኖስ ድንበር በስተሰሜን 30 ኪሎ ሜትር ርቀት ላይ የሚገኝ ነው። የሂዝቦላ መሪ ናኢም ቃሲም በደቡብና በተቀረው ሊባኖስ መካከል ምንም አይነት ልዩነት ሳይኖር የተኩስ አቁም ስምምነቱ ሁሉን አቀፍ መሆን አለበት ብለዋል። ቃሲም በግጭቱ ውስጥ መደበኛ ያልሆነውና በሂዝቦላ ላይ የተወሰነ ተጽዕኖ ያለው የሊባኖስ መንግስት ከእስራኤል ጋር ያለውን ቀጥተኛ ድርድር እንዲያቆምም አሳስበዋል። የእስራኤል መከላከያ ሚኒስትር እስራኤል ካተስ በበኩላቸው የእስራኤል ወታደሮች በደቡብ ሊባኖስ ድንበር አቅራቢያ እንደሚቆዩና የሊባኖስ ዜጎች የኖሩበት በነበረው ደቡባዊ ሀገሪቱ ክፍል ወደ ቤታቸው እንዲመለሱ እንደማይፈቅዱ ተናግረዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ከአራት ዓመታት በላይ የዘለቀው ጦርነት እንዲያበቃ ስምምነት ላይ ለመድረስ ከፑቲን ጋር ለመገናኘት ሀሳብ ያቀረቡበትን ግልጽ ደብዳቤ ለፕሬዝደንት ቭላድሚር ፑቲን ትናንት ሐሙስ ይፋ አድርገዋል። ዜሌንስኪ ለፑቲን ይፋ ባደረጉት ግልጽ ደብዳቤ አብዛኞቹ ሩሲያውያን ዩክሬን ላይ በሚደርሰው የሚሳኤልና የድሮኖች ጥቃት ደክሟቸዋል፣ በሀገሪቱ የተከሰተው የዋጋ ንረትና በነዳጅ እጥረት ችግር ተወጥረዋል፣ ስለዚህም ሩሲያውያን ለሰላም ዝግጁ ናቸው ብለዋል። ዜሌንስኪ እንደ መጀመሪያ እርምጃ በግንባር ላይ የሚካሄደው ጦርነት እንዲቆምና የተኩስ አቁም ስምምነት እንዲፈጸም ሐሳብ አቅርበዋል። የክሬምሊን ቃል አቀባይ ዲሚትሪ ፔሽኮቭ ለፑቲን የቀረበውን ግልጽ ደብዳቤ እስካሁን አላየሁትም ሲሉ አስተያየት ሰጥተዋል። የሰላም ድርድር ከፈለገ ዜሌንስኪ ወደ ሞስኮ ሊመጣ ይችላል ሲሉ ፔሽኮቭ ለዜሌንስኪ መልስ አክለዋል። የዩክሬን በሰው አልባ አውሮፕላኖች ጦር ግንባር ላይ በስፋት በማጥቃት ሩሲያ ወደ ምስራቃዊ ዩክሬን የምታደርገውን ግስጋሴ በአብዛኛው ማስቆሟ ተመልክቷል። በሌላ በኩል ሩሲያ ከቅርብ ሳምንታት ወዲህ በድርዘን የሚቆጠሩ ዩክሬናውያንን የገደለውን የረጅም ርቀት የሚሳኤልና ሰው አልባ አውሮፕላኖች ጥቃቶችን አጠናክራ መቀጠሏ ይታወቃል። አሜሪካ በሶሻሊዝም በምትመራው ኩባ ላይ ተጨማሪ ማዕቀብ አሳረፈች። የፕሬዚዳንት ዶናልድ ትራምፕ አስተዳደር በመሪው ሚጌል ዲያዝ ካኔል ቤተሰብ አባላትና በተለያዩ የኩባ መንግስት ድርጅቶች ላይ ማዕቀብ ጥሏል። የዩናይትድ ስቴትስ የገንዘብ ሚኒስቴር እንደገለጸው የ66 ዓመቱ ዲያዝ ካኔል የእገዳ ዝርዝር ውስጥ ገብተዋል። እርምጃው ንብረት ማቀዝቀዝና ከአሜሪካ አካላት ጋር የንግድ ግንኙነትን የሚያግድ ይሆናል። ትራምፕ በኩባ ላይ እነዚህን የመሳሰሉ የቅጣት እርምጃዎችና ነዳጅ ወደ ኩባ እንዳይገባ ማገዳቸው በሀገሪቱ ውስጥ ያለውን የፖለቲካና የኢኮኖሚ ሁኔታን ለመቀየርና ለውጥ ለማምጣት ማስገደድ ነው ተብሏል። በመጨረሻም ዜና ረፍት ከ1990 እስከ 1995 ዓ.ም ድረስ አዲስ አበባን በከንቲባነት የመሩት አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። አምባሳደር አሊ ባደረባቸው ምክንያት በሕክምና ሲረዱ ቆይተው ለሊቱን ማረፋቸውን የአዲስ አበባ የእስልምና ጉዳዮች ከፍተኛ ምክር ቤት መግለጹ ተመልክቷል። የአቶ አሊ አብዶ የቀብር ስነ ስርዓት በዛሬው ዕለት ዳሊቲ አካባቢ በሚገኘው የሙስሊሞች የቀብር ቦታ ቤተሰቦቻቸው፣ ወዳጆቻቸው፣ ዘመዶቻቸውና የመንግስት የስራ ኃላፊዎች በተገኙበት መፈጸሙን የአገር ውስጥ መገናኛ ብዙሃን ዘግበዋል። አምባሳደር አሊ አብዶ አዲስ አበባን ያስተዳደሩ 27ኛው ከንቲባ ነበሩ። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ቅድሚያ ለሰብአዊ መብት የተባለ ሀገር በቀል የሰብአዊ መብት ተከራካሪ ድርጅት ዓለም አቀፍ ማህበረሰብ በትግራይ እየተካሄደ ያለውን ነው ባለው አስገዳጅ ወታደራዊ ምልመላን እንዲያወግዝና እንዲያስቆም ጥሪ አቀረበ። በደቡብ ኢትዮጵያ ህዝቦች ክልል በቡርጂና ጌዲዮ ዞኖች ምርጫ ሲያጭበረብሩ ተደርሶባቸዋል የተባሉ የምርጫ አስፈጻሚና መራጭ ከስድስት እስከ አስር ወር እስራት ተቀጡ። የቀድሞ የአዲስ አበባ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። ዜናው አበቃ።
1: የዓለም ዜና ያቀረበችልንን አዜብን አመሰግናለሁ።
0: የዜና መጽሔት
1: ወደ መጀመሪያው ዘገባችን ስናልፍ በኦሮሚያ ክልል አርሲ ዞን ጥቃት በተፈጸመባቸው ወረዳዎች መንግስት አፋጣኝ የጸጥታ ማስከበር እርምጃዎችን በመውሰድ ዘላቂ መረጋጋት እንዲያመጣ ተጠይቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የተመራ የቤተክርስቲያኒቱ ልዑካን ቡድን ከሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ጋር መወያየቱን ስዩም ጌቱ ከአዲስ አበባ ዘግቧል።
4: ባሳለፍነው እሁድና ሰኞ ግንቦት 23 እና 24 ቀን 2018 ዓ.ም ተመረጠ ባርሲ ዞን አሰኮ ወረዳ ለተከታታይ ሁለት ቀናት ታጣቂዎች ያደረሱትን ጥቃት ተከትለው ከሀብት ቀያቸው የተፈናቀሉ ዜጎች ዘላቂ ሰላማቸውን የሚያረጋግጥላቸው መፍትሄ ከመንግስት እንደምሹ ገልጸዋል። ዛሬ በርካታ ዜጎች ከተጠለሉበት በወረዳው ከሚገኙ እሬቻ ቀበሌ አስተያየታቸውን ለዶቼ ቬለ የሰጡ ተፈናቃይ እንዳሉት ከትናንት በስቲያ የመንግስት ጸጥታ አካላት ወደ ስፍራው ገብተው አካባቢውን ለማረጋጋት ባደረጉት ጥረት ባለፈው ሰኞ በደረሰው ከፍተኛ የታጣቂዎች ጥቃት ተገድለው እስካሁን ያልተቀበረን አስከሬን ትናንት መቅበራቸውን ገልጸዋል።
5: መከላከያ ትናንት ወሪያ ገብተው ነበረ። አሁን ጉድጓድ ያለችውንም እህል በእነሱ ሳቢያ እየጫነን ነው። ደግሞ ነይ ተቀይረው ሌላ መጡ። ያው ትናንትናም ልጁን አምጥተን ቀበርን። በአምስተኛው ቀን የጠፋው ልጅ
4: አስከሬኑን ከየት አገኛችሁት?
5: ያው እንደዚህ ሜዳ ላይ ነው። ያው በቃ በእንትን በሸራ ጠርዘን ያው የክርስቲያን ወጉን ያገኝ ብለን አመተን ሬቻ ቅዱስ ሚካኤል ቀበርን። ከሬ ደስቴ ነው የሚባለው። ሰኞ ቀን የተገደለው በ24
4: 9 ሲቪሎችና 2 የመንግስት ጸጥታ ኃይሎች በዳለታ ጫፋ ቀበሌ በእሁድና ሰኞ ጥቃት መገደላቸውን በአስተያየታቸው የሚያረጋግጡት አስተያየት ሰጪው የግጭቱ ሰለባ አሁን ላይ በርካታ ዜጎች በሱንተ ቅድስት ማርያምና እሬቻ ቅዱስ ሚካኤል ቤተክርስቲያን እንደተጠለሉም ናቸው ብለዋል።
5: ሁሉም በየአጉራቱ በየዘመዱ ገባ እንጂ ሱንተ ቅድስት ማርያም፣ እሬቻ ቅዱስ ሚካኤል፣ ቦግዶ፣ አሰቆ ያው ሰው በዘመዱ የሚገባበት ያጣ ወደዚያ እየተበተነ ነው። ልክ ዳለታ ጫፋ እንደተመታ ጣጥየም ተመታ፣ እዛ ወደ ካራ ፈኒሳ ወደ ፓርቲ ምናምን እያለ ወደዛው ቀጠሉና ያው ህዝቡን ብትን ብሎ ከዛ ወጣ።
4: እንደ አስተያየት ሰጪ ተጎጂዎቹ በሁለት ቀናት የታጣቂዎች ጥቃት ቢያንስ ከ200 በላይ አባወራዎች ሀብት ቀያቸው ወድሞባቸው ተፈናቅለዋል። ከትናንት በስቲያ ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት አካባቢው ላይ የተከሰተውን የጸጥታ መደፍረስ በማረጋጋት ውድመቶችን በመገንባት ተፈናቃዮችን በአጠረ ጊዜ ወደ ቀያቸው ለመመለስ ጥረት ይደረጋል ብለዋል። ተፈናቃዮቹ እንደሚሉት ግን ግጭቱ የፈጠረው ቁሳዊና የስነ አእምሮ ጉዳት ከባድ በመሆኑ ይህ ቀላል እንደማይሆን ይገልጻሉ።
5: ቤት ተቃጥሎ አልቋል። እንዴት አድርገን እንመለሳ? መመለስ አይደለም እንዴት ያው ብንመለስ ራሱ አስቀምጡንማ። ሰው ተመልሶ ወደዛ ተስፋ አይኖረውም። ቤተክርስቲያን ተቃጥሏል፣ ቤት ተቃጥሏል፣ ከብቶች ሄደዋል፣ ፍየሎች ሄደዋል፣ ዶሮ ሄደዋል። አንድ ንብረት ውስጥ ልብስ አልቀረም። የተቀመጠ አንድ ነገር የለም። ቤቱ ባዶ ነው። ከባዶም አንጻር ተቀጣጠለ ቤቱ እንዳለ። እኛ ከዛም በጠለታ ወደዚህ መጥተው እሬቻን ባልጠፋች ብለን ነው ራሳችንና ስጋታችን።
4: መጥቶ እናንተን ያወያየ መንግስት አካል አለ?
5: ለዛሬ ስብሰባ ነበረ ብለው ነበረ። ስብሰባው ቀርቶ ለነገ ሆኗል። በል ሁሉ ነገር ተበላሽቶ ጠፍቷል። ንብረት የለም፣ የሚበላ የለም፣ የሚጠጣ የለም።
4: በተመሳሳይ በሄባን አርሲ ወረዳም ትናንት በተፈጠረው አለመረጋጋት የሰው ህይወት መጥፋቱ ተነግሯል። ሰኞ ዕለት መጠነኛ አለመረጋጋት ተፈጥሮበት በነበረው ሽርካ ወረዳ ሶሌድ ይገሉ ቀበሌ ግን በዚህ ባለፉት ጥቂት ቀናት የተረጋጋ የጸጥታ ይዞታ መኖሩን አካባቢ ነዋሪ ለዶይቼ ቬለ ተናግረዋል።
6: አሁን ሰላም ነው፣ ችግር ሰላም ነው፣ ምንም ኮሽታ የለም። እንግዲህ ደግሞ
4: የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ሀገረ ስብከት አንዳንድ ወረዳዎች በታጣቂዎች በተፈጠረው ጥቃት በኦርቶዶክሳውያን ወገኖች ላይ የደረሰውን እልፈተ ህይወትና የቤተክርስቲያን መቃጠልን በማስመልከት በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የተመራ ልዑክ ከሰላም ሚኒስቴር ከፍተኛ ስራ ኃላፊዎች ጋር ትናንት ሐሙስ ባካሄዱት ውይይት በአርሲ ዞን አሰኮ፣ ሽርካና ሆንቆሎዋቢ ወረዳዎች የተፈጸሙ ጥቃቶችን አስመልክተው መንግስት የችግሩን ምንጭ አጣርተው ዘላቂ መፍትሄ እንዲፈልግና በየአካባቢዎቹም አስተማማኝ ሰላም እንዲያሰፍን ጥያቄ መቅረቡ ተገልጿል። ባለስልጣናቱም በተፈጠረው ችግር ማዘናቸውን ገልጸው በመንግስት በኩል በአስቸኳይ አጣሪ ቡድን ተቋቁሞ ወደ ስፍራው ተልኳል ካሉ በኋላ የአጣሪ ቡድኑን ሪፖርት መሰረት በማድረግ አስፈላጊው እርምጃ ይወሰዳል ማለታቸውን የተነገረው የቤተ ክርስቲያኗ የበላይ አባቶች በኦሮሚያ ፕሬዚዳንት ጽህፈት ቤት ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎችና ከብልጽግና ፓርቲ ጽህፈት ቤት አመራሮች ጋርም ባደረጉት ዝርዝር ውይይት የተፈናቀሉ ወገኖችን ለመደገፍ የተቃጠለውንም ቤተ ክርስቲያን መልሶ ለመገንባትና በአካባቢው ዳግመኛ መሰል ችግር እንዳይፈጠር ለማድረግ የሚያስችል ስራ እንደሚያከናውኑም በተደረገው ውይይት ተጠቅሷል የተባለው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ከዓለም ዜና እንደተከታተላችሁት በደቡብ ኢትዮጵያ ህዝቦች ክልል በቡርጅና ጌዲዮ ዞኖች ምርጫ ሲያጭበረብሩ ተደርሶባቸዋል የተባሉ የምርጫ አስፈጻሚና መራጭ ከስድስት እስከ አስር ወር በሚደርስ እስራት ተቀጥተዋል። በኢትዮጵያ ብሔራዊ ምርጫ ቦርድ የቡርጂ ቅርንጫፍ ጽህፈት ቤት ኃላፊ ለዶይቼ ቬለ እንደተናገሩት አስፈጻሚው ቅጣቱ በፍርድ ቤት ሊወሰንበት የቻለው በድምፅ መስጫ ቅጾች ላይ አስቀድሞ በሚደግፈው እጩ ተወዳዳሪ ላይ ምልክት አድርጎ በመገኘቱ ነው። ሸዋንግዛ ወጋየው ዝርዝር ዘገባ አለው።
7: በኢትዮጵያ ብሔራዊ ምርጫ ቦርድ የቡርጂ ቅርንጫፍ ጽህፈት ቤት እንዳስታወቀው የእስር ቅጣቱ የተወሰነበት ያቾ አድማሱ በተባለ የምርጫ አስፈጻሚ ላይ ነው። ተከሳሹ ቅጣቱ ሊወሰንበት የቻለው ባለፈው ሰኞ ግንቦት 24 ምርጫ ሲያስፈጽም በነበረበት የሲምቢቾ የምርጫ ጣቢያ ላይ አድርሰዋል በተባለው የምርጫ ህግ ጥሰት ነው። የቦርዱ ቅርንጫፍ ጽህፈት ቤት አስተባባሪ አቶ ታደሰ ሳሙኤል
3: ወደ 5:30 አካባቢ አንድ ምርጫ ጣቢያ ድንበቹ ሱፐርቫይዝ በምናደርግበት ሰዓት ድምፅ መስጫ ወረቀት ላይ ቲክ ወይም ምልክት ተደርጎበት አገኘንና አሽገን ለምርጫ ቦርድ ቀጥታ ከላይ ሪፖርት አደረግን።
7: አሁን ጥሰቱ ምኑ ላይ ነው? ህጉን ጥሷል የተባለው ምኑ ላይ ነው?
3: ምልክት ተደርጎበታል። በቃ እንዳለ ወረቀቶች ላይ፣ ድምፅ መስጫ ወረቀቶች ላይ ፓርቲ አንድ ፓርቲ እጩ ላይ ምርጫ ተደርጎበታል።
7: ገና መራጮች ጋር ሳይደርስ አስቀድሞ ምልክት ተደርጎበታል ማለት ነው? እስቲ ግልጽ ያርጉልኝ።
3: አዎ አስቀድሞ ምልክት ተደረገበት ገና ለመራጮች ሳይሰጥ።
7: ቀድሞ ተሞልቷል ማለት ነው?
3: ተመርጦ ነበር በቃ።
7: ያዛችሁ ወይስ ምን አደረጋችሁ? ቀጣይ
3: አዎ ለምርጫ ቦርድ ሪፖርት አድርገር ምርጫ ቦርድ ሪፖርቱን ከኛ ተቀብሎ ውሳኔ ለኛ ተሰጥቶ እንዲቆይ ምላሽ ለኛ ሰጡ። ከዛ በኋላ በነጋታው ቡርጂ ዞን ፖሊስ ፈድቤት ጥፋተኛ የተባለውን አቶ ያሱ አድማሱን በቁጥጥር ስር አዋለ። ከዛ በኋላ አቃቤ ሕግ የቡርጂ ዞን አቃቤ ሕግ ክሱን ቀጠለ። ዛሬ ያው ውሳኔ ተሰጠ።
7: ምን ውሳኔ ተሰጠው? በተከሳሹ ላይ
3: በአስር ወር እንደታሰረ ነው ውሳኔ ተሰጠው።
7: በሌላ ዜና በዚሁ የደቡብ ኢትዮጵያ ክልል ጌዲዮ ዞን ቡሌ ወረዳም ከምርጫ ሕግ ጥሰት ጋር የተያያዘ የፍርድ ውሳኔ መሰጠቱን የወረዳው መንግስት ኮሚኒኬሽን ጽህፈት ቤት አስታውቋል። የፍርድ ውሳኔው የተሰጠው በወረዳው አገምሳ ቀበሌ ገበባ ጋሻ በተባለ ምርጫ ጣቢያ መራጭ በነበረው ወጣት ታደለ ገመዳ ላይ ነው። ግለሰቡ የፍርዱ ቅጣት ሊወሰንበት የቻለው በድምፅ መስጫ አካባቢ በመንቀሳቀስ ሌሎች መራጮች እሱ ለሚፈልገው እጩ ተወዳዳሪ ድምፅ እንዲሰጡ ሲቀሰቅስ በመገኘቱ መሆኑን ጽፈት ቤቱ የኮሚኒኬሽን ባለሙያ አቶ ዳዬ ሚጁ ለዶቼ ቬለ የተናገሩት
8: ጥፋቱ ገብቶ የራሱን መብረቅ ብቻ መርጦ መውጣት ብቻ ሲገባ ፎቶ ማንሳት ብቻ ሳይሆን ፎቶ አንስቶ እኔም እንደዛ ነው መረጥኩት እናንተም እንድምረጡ ምናምን እያለ ሌሎቹ ላይ ቅስቀሳንት ማድረጉ ነው ጥፋተኛ የተባለው ልጅ ነው። ፍርድ ቤቱ ስድስት ወር ቀላል እስራት ወሰነ።
7: የኢትዮጵያ ምርጫ ቦርድ በደቡብ ኢትዮጵያ ሕዝቦች ክልል በቡርጂ ዞን በስምቢቾይ ምርጫ ጣቢያ አስፈጻሚ የምርጫ ሕግ ጥሰት ፈጽሞ መገኘቱን በመግለጽ የምርጫ ጣቢያው መዘጋቱን ማስታወቁ ይታወቃል። በደቡብ ኢትዮጵያ ሕዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በፍርድ ቤቶች የተሰጠው ውሳኔ አስተማሪ ነው በማለት ገልጿል። የጋራ ምክር ቤቱ ሰብሳቢ አቶ ጎበዝ ያበራ
9: ስርዓት ማደግ አለበት፣ ህግጋት መከበር መቻል አለባቸው፣ የምርጫ ስነ ምግባር ደንቦች፣ የምርጫ አዋጆች መከበር መቻል አለባቸው፣ ማንም የሆኑ ማን ጥሶ የተገኘ ሰው ትክክለኛ ፍርድ ማግኘት አለበት ብሎ ያምናል የደቡብ ኢትዮጵያ ክልል ፖለቲካ ፓርቲዎች ጋራ ምክር ቤት እና በዚህ በምርጫው ዕለት ጥፋተኛ ሆኖ የተገኙ አካላት በቀጣይ ኢትዮጵያ ላይ በሚደረጉ ምርጫዎች አስተማሪ እርምጃ ነው ብለን የምንወስደው ለቀጣይም።
7: የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሰኞ የተካሄደው ምርጫ ተከትሎም ቅሬታ አለን የሚሉ ተፎካካሪዎች አቤቱታቸውን እንደሚቀበል የጠቀሱት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ቦርዱ እስካሁን ከቁጫ ህዝብ ዲሞክራሲያዊ ፓርቲ የደረሰውን አቤቱታ እንደሚያጣራ ተናግረዋል። ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ።
1: ቀጣዩ ዘገባችንም ከምርጫ ጋር የተያዘ ነው። ከተለያዩ የሀገሪቱ አካባቢዎች ተፈናቅለው በአማራ ክልል በሚገኙ መጠለያ ጣቢያዎችና ከህብረተሰቡ ጋር የሚኖሩ የሀገር ውስጥ ተፈናቃዮች በሰባተኛው ሀገራዊ ምርጫ ድምጻቸውን ሰጥተዋል። መራጮቹ የሚመረጠው መንግስት ከተረጅነት አውጥቶ ወደ ራሳቸው ሰላማዊ የስራና የኑሮ እንቅስቃሴ እንዲመልሳቸው በጽኑ እየጠየቁ ነው። ኢሳያስ ገላው ቀጣዩን ዘገባ አዘጋጅቷል።
10: ሰባተኛው ሀገር አቀፍ ምርጫ ባሳለፍነው ሰኞ ግንቦት 24 ሲከወን በልዩ ልዩ ምክንያት ከተለያዩ የኢትዮጵያ ክፍሎች ተፈናቅለው በአማራ ክልል በመጠለያና ከማህበረሰቡ ጋር ተቀላቅለው የሚኖሩ የሀገር ውስጥ ተፈናቃዮች ድምጽ ሰጥተዋል። እነርሱ በፈቃዳቸው የሰጡት እያንዳንዱ ድምጽ ወደ ትናንት ሰላማዊ ኑሮ እንደሚመልሳቸውም ያስባሉ። በሐይቅ መካነ ኢየሱስ የስደተኞች መጠለያ ጣቢያ የሚኖሩት አቶ መሐመድ ሐሰን ሰርቶ መብላትና የሰው እጅ ጠባቂ ከመሆን መላቀቅን ተመራጩ መንግስት እንዲያመቻችላቸው ይጠይቃሉ።
11: ሰርተን እንድንበላ ቦታ ቢሰጠን፣ ከልመና ብንወጣ፣ ከሰው ትከሻ ላይ እንድንወርድ፣ እንኳን ለራሳችን ቀርቶ ለመንግስት የምንረዳ ሰው ይሰብ እንደዛ ቢያደርግልን ነው የምንወድ። ሀገራችንማ ከማርና ከወተት በላይ እንወዳት ነበረ እና ስለዚህ ሰርተን ሰው እንድንሆን አሁኑ የመረጥ ነው መንግስታችን ቢያደራጅ።
10: በግንቦት 24ቱ ምርጫ ድምጽ ከተሰጠባቸው የሀገር ውስጥ መጠለያ ካምፖች መካከል አንዱ የሆነው የሐርቡ የስደተኞች መጠለያ ጣቢያ የተፈናቃዮች አስተባባሪ የሆኑት አቶ መሐመድ አሊ መሻታችንን የሰጠነው ፓርቲ ፈጣሪ የሰጠንን መብት እንዲያስጠብቅልን እንፈልጋለን ይላሉ።
12: ያው ፈጣሪ የሰጠውን መብቶች አሉ። አሁን እኛ እኔ የማስበው ፈጣሪ የሰጠን መብት ጭምር የተነፈገ ነው ይመስለኝና ያንን እንኳን ማሟላት ይችል ብለን ገምተናል። ምክንያቱም የሰው ልጅ ቦታ ማግኘት አለበት፣ ምግብ ማግኘት አለበት፣ መኖሪያ ማግኘት የሚቻል አለበት። የሰው ልጅ ሁሉ ጊዜ እንደዚህ በጅምላ 4 ዓመት 5 ዓመት ሙሉ ተኝቶ ግን እኛ ምናልባት እንደ ሰው ልጅ መብት እንኳን መኖር ብንችል ብለን ነው የምረ ምናልባት ወደፊት ይመራኛል ብዬ ያሰብኩት እንጂ ለእኔ የሚያደርግልኝ ነገር ሆኗል። የሰው ልጅ ያገኘውን ኢትዮጵያ ውስጥ የሚያገኘውን መብት በሙሉ ያስከትሎኛል ብዬ አስቤ ነው።
10: ሰባተኛው ሀገር አቀፍ ምርጫ በሰኔ 2/2018 ዓ.ም የሚከወንበት የጃራ የሀገር ውስጥ ስደተኞች መጠለያ ጣቢያ የምትኖረው መቅደስ ምትኩም ድምጿን የምትሰጠው ፓርቲ ከተረጅነት እንዲያላቅቃቸው ትሻለች።
13: እኛ እንደ ተፈናቃይ የምንፈልገው ተፈናቃይ የራሱ የሆነ ነገር አግኝቶ ራሱን ችሎ የሚኖርበት መንገድ እንዲፈጠር፣ ከዚህ ከተረጅነት ወጥቶ የራሱ የሆነ ነገር አግኝቶ ራሱን ችሎ የሚቀመጥበት መንገድ እንዲፈጠር ነው እኛ የምንጠብቀው። በተለይ እኛ ካምፕስ እዚህ ጃራው ሴቶችና ህጻናት በጣም እየተጎዱ ስለሆነ ህጻናቶች በምግብ ስጋትም እየሞቱም አሉ።
10: የዕለት ጉርሳችን እንዳይቋረጥብን እፈልጋለሁ ያለችው ደግሞ አለሚቱ ስሜ ነች።
14: በአሁኑ እኛ መጀመሪያ ያው እንግዲህ ያለንበት ሰዓትና ወቅት እዚህ በጣም ምንም አይነት የቀን ስራ ስለሌለ ማለት ነው ለዕለቱ እርዳታችን እንዳይቋረጥ እፈልጋለሁ። ሲቀጥል ዘለቄታ መፍትሄ የራሱን ችሎ ይህ ማህበረሰብ ራሱን ችሎ ለመንግስት ታክስ የሚከፍል ህብረተሰብ ነበር ማለት ነው። መኪና ያለው፣ ባጃጅ ያለው፣ መሬት ያለው ባለ ብዙ ንብረት ነበር ማለት ነው። ስለዚህ ራሱን ችሎ የሚሰራበት ቦታም አመቻችቶ ኦሮሚያ ምህር ከሆነ ሀገራችን መሄድ፣ ያለበለዚያ ያማይቻ ከሆነ ሌላ ቦታ ተስተካክሎልን እዛ ተቋቁመን ራሳችን የምንችልበት መንገድ ይህንን ከሚመረጠው መንግስት እንጠብቃለን።
10: በተመሳሳይም በደብረ ብርሃን መጠለያ ጣቢያም ምርጫ በሰኔ 2 እንደሚከወን እንደተነገራቸው የቻይና ካምፕ ነዋሪው አቶ ደርቤ ይገልጻሉ።
15: ሰኔ 2ም ይሆናል ግን እኔ የምልህ አሁን እዚህ ላይ ጥያቄ የሚሆንብህ እኮ አንተ አሁን እኛ እዚህ አይደለም የምንመርጠው፣ ተፈናቅለን መጣንበት ቦታ ኦሮሚያ ላይ ነው የምንመርጠው። እዛ እኛ ምርጫ ጣቢያ ላይ አሁን እኛ ወረዳ እኛ ምርጫ ጣቢያ ላይ እከል የሚባለው ድርጅት አሸንፏል ተብሎ ወረቀቱ ተለጥፏል እዛ። አሁን እኛ ታዲያ አሁን ያ አሸንፏል ተብሎ ተለጠፈበት ቦታ የእኛ አሁን እንትን ማለት ምንድን ነው እንትኑ ነው?
10: በደቡብ ወሎ፣ ሰሜን ወሎ፣ ሰሜን ሸዋ ከኢትዮጵያ የተለያዩ አካባቢዎች እየተፈናቀሉ 90,000 ገደማ የሀገር ውስጥ ተፈናቃዮች በመጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: ግንቦት 24 ቀን 2018 ዓ.ም በኢትዮጵያ የተካሄደው ጠቅላላ ምርጫ ሰላማዊና በአንጻሩ ፍትሃዊ በሆነ መልኩ መከናወኑን በሶማሌ ክልል በምርጫው የተሳተፉ የፖለቲካ ፓርቲዎች ገለጹ። የምርጫውን ሂደት አስመልክቶ አስተያየታቸውን ለዶይቼ ቬለ ከሰጡ የፖለቲካ ፓርቲዎች መካከል የኦጋዴን ብሔራዊ ነጻነት ግንባር በምህጻሩ ኦብነግ እና የሶማሌ ፌዴራሊስት ፓርቲ ተወካዮች ምርጫው ሰላማዊ እንደነበረ ጠቅሰው በየምርጫ ጣቢያዎች በወጡ ጊዜያዊ ውጤቶች መሰረትም ጥሩ ውጤት ማግኘታቸውን ተናግረዋል። ይፋዊ ባልሆኑ የምርጫ ጣቢያ ጊዜያዊ ውጤቶች መሰረት በክልሉ በምርጫ የተሳተፉ ተፎካካሪ ፓርቲዎች የምክር ቤት ድምጽ ማግኘታቸው በቀጣይ የክልሉን ማህበረሰብ ችግር በመቅረፍ ረገድ የተሻለ ስራ እንዲሰራ ያግዛል የሚል እምነት እንዳላቸውም ጠቁመዋል። መሳይ ተክሉ ከድሬዳዋ ተከታዩን ዘገባ ልኮልናል።
10: የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ስራ አስፈጻሚ አቶ አብዱላሂ አዶ በምርጫው ጊዜያዊ ውጤት ድምጽ ማግኘታቸውንና ምርጫው ሰላማዊና ነጻ እንደነበር ለዶይቼ ቬለ ገልጠዋል።
16: በሶማሌ ክልል ሁሉም ቦታ የምርጫ ቦታ ሁሉም ወረዶች ኮንቴስት እና እስካሁን ጥሩ ነው። ከዛ ከምርጫ ቦርድ ዋናው አዲስ አበባ ኦፊሻል እንጠብቃለን። ግን ከአሁን እዚህ ያለው ጊዜያዊ ውጤት እስከ 23 አገኘን። ከዜሮ 23 አንተም ራሱ ማሰብ ትችላለህ። ላስት ኤሌክሽን አንድ ወንበር ራሱ አላገኘም። 100% ቢቢ አገኘ። ግን አሁን እኛ ብቻ ሳይሆን ሌላ ፓርቲ ራሱ ከፌፕ ምናምን ብዙ ጊዜ ብዙ ወንበሮች ያገኘው ሌላ ፓርቲ ሶማሌ ፌደራሊስት ፓርቲ የሆነ ያገኘው እና ጥሩ ይመስላል እና ምንም ችግር in terms of security በጣም peaceful ነበር እና በጣም control from prosperity party ወይ መንግስት ምናምን control ምናምን እኛ አልነበረም፣ freedom ነበር።
10: በተመሳሳይ በክልሉ ምርጫ የተሳተፈው የሶማሌ ፌዴራሊስት ፓርቲ ሶፌፓ ሊቀመንበር አቶ ዩሱፍ ሁሴን የምርጫውን ሰላማዊነት ተናግረዋል።
17: 93 ወረዳና 11 ዞንና 6 ከተማ አስተዳደር ነው የተወለደ ነው። እስካሁን ድረስ እስከምናየው ድረስ የከፋ ነገር የለም። ወደ ሌላ ጸብ የሚያስገባ ምርጫ ትካሄድም ያው ሰላም ነው ሙሉ ለሙሉ ለማለት ይቻላል። ይህን ያህል አሁን አዝጊ የምንለው ወይ ወደ ሌላ ጸብ ያስገባል ይህ ባል የለም። ያው ቅሬታዎች አሉ። ከዛ ውጪ በሰላም ተጀምሮ በሰላም የተጠናቀቀው
10: ፓርቲያቸው አሉኝ የሚላቸው ቅሬታዎች ይፈታሉ የሚል እምነት እንዳላቸው የጠቀሱት አቶ ዩሱፍ በምርጫው ጊዜያዊ ውጤት ተፎካካሪ ፓርቲዎች ድምጽ ማግኘታቸውን ተናግረዋል።
17: ራቢል ኢሜላ ያለ ትንሽ ቅሬታ አለን። ሌላች ሁለት ወረዳዎች አሉ። ከዛ እሱም በሰላም እንዲፈታ እናደርጋለን። ብልጽግናዎች ናቸው ምዕራብ ሜላ ያሸነፉት። እኛ ወደ ሶስት እጩዎች ነበሩና አንድ ዘፈዛ ለተወካዮች ምክር ቤት እና ሁለት ለክልል ምክር ቤት ተስፋ ያደረግነው አንድ ሰው ከዛ እንድናገኘ ነበር። እሱም አላገኘንም። ትንሽ ያው ባለው ጫና ምክንያት እሱም ይስተካከል ብዬ ገምታለሁ። ከዛ ውጭ በጣም ሰላማዊ እና ፍትሃዊ ለማለት ይቻላል። ሙሉ ለሙሉ ባይባልም መቶ በመቶ ፍትሃዊ ለማለት አንችልም። ነገር ግን ያው 85% ስልጣናገሮች ፍትሃዊ ነበረ በአካባቢ አይተናል። ያው አምስቱ ፓርቲዎች የራሳቸው ነው ይዘው የወጡት እና ሶማሌ ፌዴራሊስት ፓርቲ የተወሰነ ይዘን ወተን እስካሁን ድረስ ይፋ በጊዜያዊነት ያወቅ ነው። ኦብነግም እንደዛው፣ ፌብም እንደዛ ነው፣ ዩዲኤፍም እንደዛ ነው። እሱም የራሱን ይዞ የወጣው እስካሁን ድረስ በመሰማ ሌላ ምዕራብ ሶማሌም እንደዛ ነው ይዞ የወጣው እና አንድ ፓርቲ ያው በባዶ የወጣ የለም። ቢያንስ የተወሰነ ወረዳዎች አግኝተናል በዚህ በጊዜያዊ የምርጫ ውጤት ምክንያት።
10: ቀደም ሲል ሙሉ በሙሉ በገዢው ፓርቲ እያዝ በነበረው የሶማሌ ክልል ምክር ቤት ተፎካካሪዎች ውክልና ማግኘታቸው ለህብረተሰቡ ችግሮች መፈታት አስተዋጽኦ ያበረክታል የሚል እምነት እንዳላቸው የኦብነግ ስራ አስፈጻሚው አቶ አብዱላሂ አዶ እና የሶማሌ ፌዴራሊስት ፓርቲው አቶ ዩሱፍ ለዶቼ ቬለ ተናግረዋል።
18: ላኮ ዲፍረንት አይዲየር ነው ማጆሪቲ ያለው እውነት ነው፣ ግን ዊ ዊል ሃቭ አወር ኦፒኒየን ኢን ዘ ፓርላመንት ዊ ዊል ሃቭ ሰም ሴይ ላይክ ይሄ ወረዳ ላይ ውሃ የለም ምናምን መንግስት ምናምን ካለ ይሄ ወረዳ ውሃ አለ ምናምን እኛ ውል ሰይ ይሄ ወረዳ ላይ ምንም ውሃ የለም ዊ ሃቭ ሲን ኢት እኛ ቼክ አድርገን ምንም ውሃ የለም ምናምን ቆንጆ ነው እኮ ባለፈው ዊ ዶንት ሃቭ ኤኒ ኦፖርቹኒቲ ቱ ሴ ዘ ፕሮብለም ኦፍ ዘ ኮሚኒቲ።
17: በጣም ትልቅ ውጤት ያመጣል ብዬ ገምታለሁ መሰለኝ። ስብጥሩ ሲኖር አትሊስት ብልጽግና መኮንን አይችልም ወይ በማህበራዊ ጉዳይ እኛ ብዙ ጊዜ አሁን ማህበራዊ ጉዳይ ላይ ነው የምናተኩረው። እኛ አሁን ጊዜ መሰለኝ ፖለቲካዊ ሰዓት ሁሌ መፈክርናት ላይ ነው የምናውራው። ማህበራዊ ጉዳይ ላይ ሌሎቹ ማንሳት አይችሉም፣ ሌላ ፓርቲ ገዢ ፓርቲ ማንሳት አይችልም። ነገር ግን ስብጥር በመሆኑ እያንዳንድ ፓርቲ በተለይ እኛ የሶማሌ ፌዴራል ፓርቲ ፌፕ ኦብነግ እነዚህ እናነሳለን። በቃ ማህበራዊ ጉዳይ ላይ ያልተሰፋም የተሰፋ ብለን ስብጥሩ ይሄ ነው። ለዚህ ነው ቆንጆ ነው እና ቀጣይ ጥሩ አቅጣጫ ይዞ ይሄዳል ብለን ነው የምንገመተው። የክልሉ ምክር ቤት
10: ዶቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
2: በምርጫ ላይ ካተኮሩ ዘገባዎቻችን ወደ ሌላ ዘገባ ስናልፍ በምዕራብ ሸዋ ዞን ወልመራ ወረዳ ሆለታ ከተማ በችሎት ላይ የተገደሉት ዳኛ ስርዓተ ቀብር ዛሬ ተፈጽሟል። ትናንት ሐሙስ ግንቦት 27 ቀን 2018 ዓ.ም በሆለታ ከተማ በባልና ሚስት መካከል ለአንድ ዓመት ገደማ ሲካሄድ የነበረውን የፍርድ ሂደት በማስቻል ላይ የነበሩት ዳኛ እንዲሁም ከሳሽ በዚያው በችሎት ላይ ሳሉ ነበረ በተከሳሽ በጥይት ተደብድበው የተገደሉት። በዚህ ወቅት በችሎቱ ላይ የነበሩት የከሳሽ ጠበቃ የሆነውን ለዶቼ ቬለ ሲናገሩ ተከሳሽ የፍርዱን አፈጻጸም ትዕዛዝ ካዳመጡ በኋላ ባለቤታቸውንና የዕለቱን ተረኛ ዳኛ በጥይት ተኩሰው መግደላቸውን ገልጸዋል። ስዩም ጌቱ ተጨማሪ ዘገባ አዘጋጅቷል።
4: ጠበቃ ተስፋይ መገርሳ እንደ ወትሮ ስራቸው ላይ በጠዋት ተሰይመዋል። ትናንት ሐሙስ ግንቦት 27 ቀን 2018 ዓ.ም ግን ያጋጠማቸው እጅግ አስደንጋጭና በሕይወታቸው ተመልክተውት የማያውቁት ደግሞ መቼም ሊረሱት የማይችሉት ነገር ነው። እንደ ወትሮ በጥብቅና ስራቸው ችሎት ፊት ቆመው በሚከራከሩበት ወቅት በፍርድ ሂደቱ ፊት በተቃራኒያቸው ከቆመው ተከሳሽ የተኩስ እሩምታ በደንበኛቸውና በፍርድ ወንበር ላይ በተቀመጡት ዳኛ ላይ ስዘንብ በአይናቸው ተመልክተውታል። ቀኔ ስላልነበር እንጂ እኔም የጥቃቱ ላማ ነበርኩ የሚል አስተያየትም እንዲሰጡ አስገድደዋቸዋል። የባልና ሚስት ንብረት ክፍፍል ላይ ከሁለት ሳምንታት በፊት ውሳኔ ያገኘው መዝገብ ላይ በተሰየመው ችሎት ሲጀመር ነገሮች በተለመደው ሰላማዊ መንገድ ሲካሄዱ ነበር ሲሉ አስተያየታቸውን ለዶቼ ቬለ የሰጡ በቦታው ላይ የነበሩ የክስተቱ የዓይን እማኝ ጠበቃ የውሳኔ አፈጻጸም ላይ የዕለቱ ተረኛ ዳኛ የሰጡትን ትዕዛዝ ካደመጡ በኋላ ተከሳሽ ሽጉጣቸውን መዘዋል ብለዋል።
19: ያው ሁለት ሳምንት በፊት ተወስኖ ነበረ ያው ያላቸውን ንብረት እንዲካፈሉ። ለአንድ አመት የቆየ ክርክር ነበረ። በመጨረሻም ከሁለት ሳምንት በፊት ንብረታቸውን እንዲካፈሉ ተወስኖ ነበረ። በውሳኔው መሰረት ትናንትና ዕለት ያው ድርሻዋን እንዲሰጣት ጠይቀን ነበረ። እሱም የቀረበው ድርሻዋን እንዲሰጣት ነበረ እና ይሄ አሁን ገዳ የተባለው ወይ ተከሳሽ አቶ አቅናው በቀለ ይባላሉ ተጠይቆ ነበር ችሎት ላይ እንዲያካፍላት። በውሳኔው መሰረት ከሳሿ ደግሞ ወይዘሮ አልማዝ መኮንን ደግሞ ባለቤቱ ነች። ፍርድ ቤት ሂደት ነው ጋብቻቸውም የፈረሰው። ንብረት ነበራቸው፣ ብዙ ንብረት ነበራቸው። ባንክም የታገደ ገንዘብ ነበረ። እንደዚሁም ደግሞ በተለያየ ቦታ መሬት ነበራቸው፣ ቤት ነበራቸው። ናቸው። መኖሪያ ቤቶች አሏቸው በብዛት። የተከበሮች ሎትም ንብረታቸውን እንዲካፈሉ፣ ባንክ ያለውንም ገንዘብ እኩል እንዲካፈሉ ውሳኔ በውሳኔው መሰረት ለባንክና ለመሬት አስተዳደር እንዲፈጽሙ ትዕዛዝ አስተላልፎ ቀጠሮ ላይ ነበሩ። እንግዲህ ይሄ ጉዳይ ሲከሰት እንግዲህ እኛም እኔም ሟች ጠበቃ ሆኜ ቀጠሮ እየተጠባበኩኝ ያለ ነው ተኩስ የሰማሁት ችሎት ላይ። በዛ ያው ሟች ስለተተኮሰባት እሷም ወደቀች፣ እኔም በድንጋጤ አጠገቧ ወደቅኩኝ። በዚህ መሀል ጉዳዩን ስታስችል የነበረችው ተረኛዋ ዳኛ ያው በድንጋጤ ጩኸት ስታሰማ እያቀባበለ ነበር እንግዲህ ሁለተኛውንም ተኩስ ለማድረግ። በዛ እሷ ስትጮው ወደ እሷ ዞረ፣ ወደ እሷ ሲዞር እኔም በድንጋጤ ከችሎቱ በሩጫ ወጣሁኝ። እንግዲህ በድንጋጤ እና በሩጫ ነው እኔ ከዛ የወጣሁት። ከዛ በኋላ እኔ ወደ ውጭ ስወጣ ነው ሁለተኛውን ተኩስ የሰማሁት፣ እሷም በዛው ችሎት ላይ የተገደለችው። እንግዲህ ትናንትና ንብረቱን የሚያካፍሉበት ቀን ነበረ። ይሄ አስደንጋጭ ሁኔታ ተከሰተ።
4: በሀብት ክፍፍል ሙግት ላይ የነበሩት የቀድሞ ባልና ሚስት ጋብቻቸውን በፍርድ ቤት አፍርሰው አሁን ላይ በተለያዩ ቤቶች እየኖሩ የነበሩ መሆኑንም አክለው የገለጹት የከሳሽ ጠበቃው በርካታ ቤተሰብ አብሮ ያፈሩ ትልልቅ ሰዎች እንደነበሩም ገልጸዋል።
19: ትልልቅ ሰዎች ናቸው። ከደንበኛ እንደሰማሁት የመጨረሻ ልጃቸው ወደ 17 ዓመት የሚጠጋ ልጅ አላቸው። ከ8ና ከዛ በላይ የሚሆኑ ልጆች አብሮ አፍርቷል።
4: በትናንቱ የፍርድ ሂደት ችሎቱን የሰየሙ ሟች ዳኛ ብቻ እንደነበሩና በዚያን ችሎት ላይም ከሁለት ባለጉዳዮች እንዲሁም ዳኛና ጠበቃ ውጪ ማንም በችሎቱ አዳራሽ ውስጥ እንዳልነበር ነው ጠበቃው የገለጹት።
19: ሌላ ሰው አልነበረም። ከተከሳሹ ጋር አራት ነን። እኔ ያው እግዚአብሔር አትርፎኝ ወጥቻለሁ፣ ግን ራሱ ላይ ጉዳት እንዳደረሰ ሰምቻለሁ። አሁን በቁጥጥር ስር ሆኖ ሕክምናውን እየተከታተለ
4: ግን ተከሳሾች ወደ ችሎት ሲገቡ አይፈተሽም እንዴ?
19: ይሄ በህጉ መሰረት መፈተሽ ነበረበት። ነገር ግን በአጠቃላይ ያለው የትም ፍርድ ቤት ዞረን ስንሰጣ መዘናጋት ይታያል። እንግዲህ ሁሉም ነገር ካለቀ በኋላ ነው ፖሊስ የደረሰው።
4: እርስዎም የዚህ ጥቃት ዕላማ ነበሩ
19: ብዬ አስባለሁ። ጉዳያቸውን ስከራከርላቸው የነበርኩት እኔ ነኝ እና ባለቤታቸው ላይ ያሰቡትን እኔ ላይ ከዳኛዋም በላይ እኔ ላይ ነበር ብዬ ነው አስበው። እኔ እኛው ያለውን ነገር አይተው ነው እኔ ነበር ቆሜ ስከራከርላት የነበረው። እኔም ኢላማ ነበርኩኝ፣ ፈጣሪ አወጣኝ እንጂ ነበርኩኝ ብዬ ነው የማስበው።
4: ስለ ጉዳዩ ተጨማሪ መረጃ ለመጠየቅ ለወልመራ ወረዳ ፍርድ ቤት ኃላፊ አቶ ስርኔሳ ኩመላ ደውለን በቀብር ላይ መሆናቸውን ተናግረው ማብራሪያ ግን አልሰጡንም። በጉዳዩ ላይ በይፋዊ ማህበራዊ ገጹ ላይ መግለጫ ያወጣው የኦሮሚያ ጠቅላይ ፍርድ ቤት ግን ተከሳሽ ባደረሱት ጥቃት በወልመራ ወረዳ ፍርድ ቤት የባልና ሚስት ችሎት በመዳኘት ላይ የነበሩ ዳኛ ወርቄ ፈካንሳ መገደላቸውን ገልጸዋል። ጥቃት አድራሹ ተከሳሽ ባለቤቱ የነበሩትን ወይዘሮ አልማዝ መኮንንን በሽጉጥ ተኩሶ እንደገደላቸው እንዲሁም በራሱም ላይ ጉዳት አድርሶ አሁን በሕክምና ላይ መሆኑን ገልጿል። በአሁኑ ወቅት በተጨማሪም በወንጀል የተጠረጠሩ ግለሰቦች በቁጥጥር ስር ውለዋል ያለው ጠቅላይ ፍርድ ቤቱ የተከሰተውን ድርጊት በምንም መንገድ ተቀባይነት የሌለው ሲል አውግዘውታል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: አድማጮች፣ አሁን የመጨረሻው ዘገባችን ላይ ደርሰናል። ቅድሚያ ለሰብአዊ መብቶች የተባለው አገር በቀል ድርጅት ያቀረበውን ጥሪ ይመለከታል። ቅድሚያ ለሰብአዊ መብት የተባለ አገር በቀል የሰብአዊ መብት ተከራካሪ ድርጅት ዓለም አቀፉ ማህበረሰብ በትግራይ እየተካሄደ ነው ባለው አስገዳጅ ወታደራዊ ምልመላን እንዲያወግዝና እንዲያስቆም ጥሪ አድርጓል። የፌዴራል መንግስትም ተፈናቃዮችን ወደ ቀያቸው የመመለስና ነዳጅንና በጀትን ጨምሮ ተገቢ አገልግሎቶች

0: በዚህም ደግሞ በአካልም ጭምር በቦታው ተገኝተን ምስክሮችን ማግኘት ነው ስራውን እየሰራ ነው። ከዚህ አንፃር ብዛቶቹ በተመለከተ በሪፖርታችን ላይ እንደገለጽነው እንደየአካባቢው ይለያያል ማለት ነው። አንዳንድ ቦታዎች ላይ ለምሳሌ ወደ 50 ምናምን የሆኑ ሰዎች በአንድ ላይ የታሰሱበት አለ። ሌላ ቦታ ደግሞ ወደ 200 አካባቢ የሚሆኑ፣ አንዳንድ ቦታ ላይ ደግሞ ከ10 እስከ 20 ባለው ቁጥር የሚሆን ሰው እንደሆነ ነው ማወቅ የቻልነው።
1: ምክትል ዳይሬክተሩ ከ18 ዓመት በታች የሆኑ ህፃናትም የምርመራው ሰለቦች መሆናቸውን በምርመራ ማረጋገጣቸውን አክለዋል።
0: ከ18 ዓመት በታች የሆኑ ለምሳሌ አንድ ቦታ ላይ የ16 ዓመት ወጣት፣ እንደዚሁም አንድ ቦታ ላይ የ15 ዓመት፣ እንደዚሁም ደግሞ ከአመለጡት ውስጥ እድሜያቸው 17 የሆናቸው ታዳጊዎችም እንዳሉበት ለማረጋገጥ ይችላልና ስለዚህ ይሄ ከ18 ዓመት በታች በተለይ ያካተተ እንዳለ ለማረጋገጥ ይችላል ማለት ነው።
1: ቅድሚያ ለሰብአዊ መብቶች በጽሁፍ ባሰራጨው የምርመራ ዘገባ በትግራይ እየተካሄደ ነው ያለውን አስገዳጅ ወታደራዊ ምልመላ እንዲቆም፣ ለዚሁ ተግባር በየትምህርት ቤቱና ወታደራዊ ካምፖች የተሰበሰቡ ወጣቶች በአስቸኳይ እንዲለቀቁ ጠይቋል። ድርጅቱ የፌዴራል መንግስት ማድረግ አለበት ያለውንም አቶ መብርሂ እንዲህ ያስረዳሉ።
0: በእኛ በኩል ባይዘይ በሪፖርታችን እነዚህ ገፊ የሆኑ ምክንያቶችም ለማካተት ጥረት አድርገናል። ማለትም የፌዴራል መንግስት በራሱ ሊወጣቸው የሚገቡ ኃላፊነት ባለመወጣቱም ጭምር ወደ ጦርነት ሊገባ እንደሚችል በሪፖርታችን አመላክተናል። ለምሳሌ ሙሉ በሙሉ ክልሉ የሚገባው ነው። ለምሳሌ የበጀት ድጎማ ሊሆን ይችላል፣ የነዳጅ አቅርቦት ሊሆን ይችላል፣ የጥሬ ገንዘብ እጥረት አለ፣ የመድኃኒት እጥረት አለ፣ መምህራን ደሞዝ እየተከፈላቸው አይደለም፣ ትምህርት ቤቶች በአጠቃላይ በብዛት ማለት እንችላለን የተዘጉበት ሁኔታ አለና የሀገር ውስጥ ተፈናቃዮች ወደ 1 ሚሊዮን የሚሆኑ በመጠለያ ካምፖች ለበጣም ለተራዘመ ጊዜ ማለትም ከ6 አመት በላይ የኖሩ ነው። ስለዚህ ሁሉ በአጠቃላይ ሲታይ የፌደራል መንግስት በራሱ ክልሉን የተቆጣጠረው አካል የራሱ ስምምነቱን ላለመፈጸም የራሱ የሆኑ ክፍተቶች እንዳሉት ይወሰድም የፌደራል መንግስትም የራሱ የሆነ ድርሻ አለው።
1: በዚህ ጉዳይ ላይ የህወሓት ቃል አቀባይ አቶ ሚካኤል አስገዶምን አነጋግረናል። አቶ ሚካኤል የትግራይ ወጣት ለመብቱ ሲል በፍላጎቱ የመታገል ልምድ ማዳበሩን ገልጸው ድርጅቱ ያወጣው መግለጫ በማስረጃ ያልተደገፈና የገለልተኝነት መርህን ያልተከተለ ነው ሲሉ አጣጥለውታል።
2: አንድ አካባቢ ቁጭ ብሎ ቦታን ሳያስስ መረጃም ሳይኖረው ሆን ብሎ ለማጠልሸትና ትግራይ ላይ የሌለ ነገር እንዳለ አድርጎ እየዘገበ ነው የሚገኘው። ድርጊቱና ሐሳቡ ግን ሙሉ በሙሉ ውሸት መሆኑን እንዲታወቅ እንፈልጋለን። ባለፈው መልስ ሰጥተንበታል። ይሄን ድርጅት ግን ሪሊ ፖለቲካሊ አፍሌትድ የሆነ የተዛባ አስተሳሰብ ያለው የብልጽግና ፖለቲካ አራማጅ የሆነ ድርጅት በመሆኑ በትግራይ ህዝብ ላይ ችግር እንዲፈጠር፣ የትግራይ ህዝብ እንዳይመክት፣ እንዳይደራጅ፣ መውቱን እንዳያረጋግጥ በማሸማቀቅ ከስራ እጁና እግሩን አጣምሮ ዝም እንዲል ለማሸማቀቅ ሆን ተብሎ እየተሰራ ያለ ሴራ ነው የሚሆነው።
1: የድርጅቱ መግለጫ እርስዎ እንዳሉት እንደ ሐሰት ቢቆጠር እንኳን በርካታ የትግራይ ወጣቶች በየግል የማህበራዊ መገናኛ መረቦቻቸው አስገድዶ ለውትድርና የመወሰዱ ሁኔታ እየተቃወሙ ነው። ይህስ እንዴት ያዩታል አልናቸው።
2: በጣም በርከት ያሉ ከትግራይ የትግራይን ህዝብ ክደው ወደ አዲስ አበባ የመሸጉ የብልጽግና አመራሮች ይህን ብልጽግና ተልእኮ ይዘው የሚሰሩ በጣም ብዙ ብር እየበተኑ ትግራይ ውስጥ የውሸት ትርክ እንዲሰራጭ በቲክቶክም በማህበራዊ ሚዲያም በብዙ ነገሮች እኮ እየታገሉ ያለበት ሁኔታ ነው ያለው። አሁን ጥይት መተኮስ ነው እንጂ የቀራቸው ትግራይን ለማዳከም፣ የትግራይ ህዝብ እንዳይጠናከር ለማድረግ፣ የትግራይ ሰራዊትን ለመበተን፣ እንዳይመክት፣ እንዳይከላከል፣ ችግሮቹ እንዳይፈታ ለማድረግ በተቀናጀና በተደራጀ መልኩ እኮ ነው እየታገሉ ያሉት።
1: እሳቸው ይህን ይበሉ እንጂ ከአሁን በኋላ ሊካሄድ የሚችለውን ጦርነት የሚደግፉ እንዳሉ ሁሉ በርካታ የትግራይ ወጣቶች ከአሁን በኋላ የሚካሄድ ጦርነትን እንደማይወክላቸውና መሳተፍም እንደማይፈልጉ በማህበራዊ መገናኛ ዘዴዎች ሲገልጹ ተመልክተናል። ከነዚህ መካከል ተከታዩን ይገኝበታል።
3: አነ ሞይተም አዴደ ዕላሲና አብ ሐዘና ሃም ትነብርና ፈለጥኩ።
4: እኔ ሞቼ እናቴን የሚያነሳት አታ ሐዘን ውስጥ እንደምትኖር እያወቅኩኝ እግሬን ተቆርጬ የሚያነሳኝ አጥቼ ጎዳና ላይ ወጥቼ እንደምለምን እያወቅኩኝ ራስ ቀሌ ውስጥ ያአረር ቅሪት ተሸከሜ መታከሚያ አጥቼ እየተሰቃየሁ እንደምኖር ያወቅኩኝ

0: አገሬ ከታገለላት ያውደለደለን እንደምታኖር እያወቅኩኝ መሞቴ እኮ አይቀርም፣ ግን እናቴን አሳዘኜ ጎረቤትን ለማስደሰት አልሞትም።
1: ዝጎሮትልኩ ሕጉሲ አይሞቲ እዩ።
2: ቅድሚያ ለሰብአዊ መብት በመግለጫው ወጣቶች እግር ኳስ ከሚያዩባቸው መዝናኛ ቦታዎች፣ የጸበል ቦታዎች፣ የቢንጎ መጫወቻዎችና በባህላዊ መንገድ ወርቅ ከሚለቀሙበት አካባቢ እንደሚለቀሙ አክሏል።
3: ዮሐንስ ገብረ እግዚአብሔር እንግዲህ ዮሐንስ ባጠናቀረው በዚህ ዘገባ የምሽቱ የዜና መጽሔት ዝግጅታችን አብቅቷል። ቀጣዩ ሳምንታዊው የወጣቶች ዓለም እስኪቀርብ ባለው ጥቂት ደቂቃ ከዚህ ዜማ ጋር አብረን እንቆያለን።

0: ይህ ዶች ቨለ ዲደብሊው ነው። በአንድ ሀገር ላይ ምርጫ ሲካሄድ አብዛኛውን ጊዜ ሰዎች ድምጻቸውን ከማይሰጡባቸው ምክንያቶች ውስጥ ይወክለኛል የሚሉት የፖለቲካ ፓርቲ ሳይኖር ሲቀር አለያም ብዙም የፖለቲካ ግንዛቤ ሳይኖራቸው ሊሆን ይችላል። ወይም ደግሞ ሰሞኑን ኢትዮጵያ ውስጥ እንደሆነው ፈልገው ሳይሆን ሀገራቸው ውስጥ ባለው የጸጥታ ችግርና ግጭት ምክንያት በአካባቢያቸው ምርጫ ሳይካሄድ ሲቀር። በዛሬው የወጣቶች ዓለም ዝግጅት በኢትዮጵያ 7ኛው አጠቃላይ ምርጫ ድምጻቸውን መስጠት እየፈለጉ ያልቻሉ ምርጫ ባልተካሄደባቸው አካባቢዎች የሚገኙ ወጣቶችን አስተያየት አካቷል። ለዝግጅቱ ልደት አበበ።
1: የወጣቶች ዓለም
2: የኢትዮጵያ ብሔራዊ ምርጫ ቦርድ እንደገለጸው ሰኞ ግንቦት 24 ቀን በትግራይ ክልል 38 ምርጫ ክልሎችና በአማራ ክልል ደግሞ በ8 ምርጫ ክልሎች ምርጫ አልተካሄደም። የምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ እንደተናገሩት በጸጥታ ምክንያት ወደ 143 የሚሆኑ የምርጫ ጣቢያዎች የምርጫ ዕለት አልተከፈቱም። በኦሮሚያና በአማራ ክልሎች ውስጥ በሚገኙ የተወሰኑ የምርጫ ክልሎችም የድምጽ አሰጣጥ ከተጀመረ በኋላ በጸጥታ ችግር ተቋርጧል። በዛሬው የወጣቶች ዓለም ዝግጅት ምርጫ ባልተካሄደባቸው አካባቢዎች የሚገኙ ወጣቶችን ለማሳተፍ ፈታኝ ነበር። አንዳንዶች ጨርሱ አለመናገርን ሲመርጡ ሌሎች ፍቃደኛ ሆነው እንኳን በኔትወርክ ምክንያት ሳይሳካ ቀርቷል። ፍቃደኛ ይሆኑ ደግሞ ቅድመ ሁኔታ አስቀምጠዋል። ስማቸውን እንዳንገልጽና ድምጻቸውን እንድንቀይር። ከነዚህ አንዷ ምርጫ ሙሉ በሙሉ ያልተካሄደበት የትግራይ ክልል ነዋሪ ወጣት ናት። ስሟን ለዚህ ዝግጅት ትግስት ብለናል። በትግራይ ክልል ዘንድሮ ጨርሶ ምርጫ አልተካሄደም። ከ6 ዓመት በፊትም በክልሉ ያለ የኢትዮጵያ ብሔራዊ ምርጫ ቦርድ ፍቃድ የተካሄደው ምርጫም እውቅና አልተሰጠውም። ትግስት የትግራይ ህዝብ ድምፅ አለመካተቱን አጥብቃ ትኮንናለች።
3: ይሄ ደግሞ አንደኛ ተገቢነት ያለው ነገር አይደለም። ሁለተኛ ሊሆን የማይገባው አይነት ሲስተሞችን አምባገነናዊ ሲስተም የምንላቸውን እንደ ማለማመድ ነው የሚታየው። በዚህ ደረጃ በይፋ ምርጫ መካሄድ ያለበት ምርጫ ለማካሄድ መቻል ምን ያህል ሳምዋን ፎርስፉል ሆኖ ከማህበረሰቡ ፍላጎት ውጭ ነገሮችን ማስቀጠል እንደሚችል ነው የሚያሳየው እና አንዲሞክራቲክ የሆነ ነገርን እንደ ማለማመድ እንደሆነ ይታየኛል።
2: አሁን ትግራይ ውስጥ ባለው ሁኔታ ምርጫ ማካሄድ ይቻል ነበር ትያለሽ?
3: ይቻል ነበር ብያምናለሁ። ምክንያቱም ከምርጫው በፊት መሰራት የነበረባቸው አሳይመንቶች ቢሰሩ ኖሮ ለምሳሌ ክልሉ ላይ ያሉ ሁሉም ፓርቲዎች ተወዳዳሪ መሆን እንዲችሉ ኦፖርቹኒቲው ክፍት ቢሆን ኖሮ ለምንድነው እንዲወዳደሩ ያልተፈቀደ ሌላ ኢሹ ሆኖ ስቲል ግን ሳምሃው የተወሰነ ፖፑሌሽን እንዲሆን ደጋፊ ካላቸው የመወዳደር መብታቸው ሊከበር ስለሚገባ ፐርሰናል ያለኝ ብልጅ ነው ኦፖርቹኒቲ በዛ ደረጃ ክፍት ቢደረግ ኖሮ ያኔ ያክል ትግራይ ውስጥ ምርጫ አብዛኛው ሁሉም ቦታዎች ላይ አይደለም ግን አብዛኛው ቦታዎች ላይ ለምሳሌ መቀሌ፣ ሽሬ፣ አክሱም፣ አድዋ በዚህ ቦታዎች ላይ ምርጫ ማካሄድ ይቻል ነበር። ትንሽ አስቸጋሪ ሊሆን የሚችለው የዌስተርን ትግራይ ነው። ቋሚ ነዋሪ ውስጥ ካልተመለሰ ድረስ አካባቢ ላይ የሚደረጉ ምርጫዎችን በሌጋል መውሰድ ከባድ ነው የሚሆነው። ስለዚህ እነዚህ አይነት ቦታዎች ላይ አንደርስታንድ ምርጫ ማካሄድ ከባድ ነው። ከነዛ ቦታዎች ውጭ ያሉ ሌሎች ፕሌሶች ላይ ግን ምርጫ ሊካሄድ ይችል ነበር፣ መካሄድም ነበረበት።
2: ከትግራይ ክልል ውጪ ዘንድሮ በአማራ ክልል 8 ምርጫ ክልሎች ላይም ምርጫ ሳይካሄድ ቀርቷል። ከነዚህም ቦታዎች መካከል ምዕራብ ጎጃም ዞን የሚገኘው ደጋዳሞት ወረዳና ደቡብ ወሎ ዞን የሚገኘው አምባሰል ወረዳ ተጠቃሽ ናቸው። ሌላው ያነጋገርነው ወጣት ለደህንነቱ ሲል ስሙን እንዳንጠቅስ ድምፁን እንድንቀይር ብቻ ሳይሆን የጠየቀን በአማራ ክልል የሚገኝበትን ቦታንም እንዳንጠቅስ ነው። ስጋቴ በሁለቱም ወገን ነው ይላል። በአንድ በኩል የፋኖ ተዋጊዎች፣ በሌላ በኩል ደግሞ የመንግስትን ወገን። በነበረበት ቦታ የምርጫ ዕለት የነበረውን እንዲህ ሲል ገልጾልናል።
4: እኔ ከምኖርበት አካባቢ አልተካሄደም። ከጠዋት ጀምሮ እስከ 4 ሰዓት አካባቢ የመሳሪያ ልውውጥ ነበረ። ስለዚህ በዚያን ሰዓት ደግሞ ሰው ወጣል አልወጣም አላውቅም። እዚያ አካባቢም አይደለም የምርጫ ጣቢያም ያለ። እንግዲህ ከዚያ በኋላ ወደ 9 ሰዓት አካባቢ ነው እኔ የወጣሁት። በዚያን ሰዓት እንግዲህ ትንሽዬ ሰዎች መስመር ወጣናል ወካ አድርገናል። እዚያ ውጭ ከተማ ስላለ ነገር አላውቅም።
2: ይላል ከዚህ በፊትም ድምጽ ሰጥቶ የማያውቀው ይሄው ወጣት ባለመምረጡም የሚጎድልበት ነገር እንደማይኖር ይናገራል። የሱ ምኞት ሰላም ነው። በአማራ ክልል ያለው ግጭት ምን ያህል የማህበረሰቡን የለት ተለት ህይወት እየፈተነ እንደሆነ ይናገራል።
4: ግጭት እኮ ካለ ሰው እንዴት ነው የመሰላቸው ሰው ይሟጠጣል የሆነበት ሰው ይሟጠጣል። ሰላም ከሌለ ግጭት ካለ አንድ ጥይት እኮ ጮኸው ማለት ብዙ ነገር ነው እንትን የሚለው። በዚህ ደግሞ ሰላም ከሌለ ለየትኛውም ወገን ጠቃሚ አይደለም። ያለውም ያለውን እያጣ ነው፣ የሌለውም ደግሞ ከእጅ ወደ አፍ የሆነ ነው ኑሯችን አይደል። ስሙባችን ደግሞ ሌላ ክራይስ ውስጥ እየገባ ነው። ሰላም ከሌለም ተስፋ አለ።
2: ሌላው ያነጋገርነው ወጣት በጸጥታ ችግር ምክንያት ምርጫው የተቋረጠበት አካባቢዎች እንዳሉ ከተገለጸበት ሌላኛው ክልል ኦሮሚያ ነው። እሱም ስሙን እንዳንገልጽና ድምፁ እንዲቀየር ጠይቆናል።
5: ምርጫ ወደ ከተሞች አካባቢ ነው እንጂ የተካሄደ አይመስልም። እኔ የምማራቸው የገጠር አካባቢዎች በጸጥታ ችግር ምክንያት እና አሁን የሰው ስጋት የሰው ፍላጎት ምርጫ ሳይሆን ሰላም የሚመጣበትን ሁኔታ ነው እንጂ ለምርጫው ያን ያህል የተጨነቀም ብዙ የመንግስቱም ያን አካባቢ ያህል ብዙ አልተጨነቀበትም። ምርጫ ጣቢያዎች የሉም። ሰውም ደግሞ ምርጫ ሳይሆን በዚህ ጸጥታ የህይወት ጉዳይ ላይ ነው ትኩረት የሰጠው ማለት ነው።
2: በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳና ሰደን ሶዶ ወረዳ ያለውን በመሳሌነት ያነሳው ይሄ ወጣት እሱም ሆነ የአካባቢው ማህበረሰብ መምረጥ አለመቻሉ ቁጭት እንዳልፈጠረበት ነው አክሎ የገለጸው።
5: በአሁኑ ጊዜ ያለው ምርጫ አልመረጥኩም፣ ዲሞክራሲያዊ አልሆነም፣ እገሌ አልተመረጠም፣ እገሌ ተመርጧል ሳይሆን ሰላም እንዴት ይስፈን፣ ወጥተን መግባት እንዴት እንችላለን ነው ሰው እያለ ያለው ማለት። ስለዚህ ወጣቱም በአብዛኛው እዛ አካባቢ የለም። ወጣት ወደ ከተማ ወጥተዋል፣ ወይም ደግሞ ወደ አንዱ መንግስት ጋር ነው ወይ ታጣቂዎች ጋር ነው ያለው። በሰላማዊ መንገድ እየሰራ የሚኖር ወጣት በቁጥር በጣም አነስተኛ ነው። ተደብቆ ወጥቶ እንደዚህ ተደብቆ ገብቶ ነው የሚነግደው ወይ ደግሞ የሚያርሰው። ስለዚህ የወጣቱ ትኩረት አሁን ምርጫ ሳይሆን በህይወት የመኖር ሰላም የማግኘት ሰርቶ የመኖር ጥያቄ ነው ማለት ነው። ምርጫ ያን ያህል የሚያስቆጨው አይደለም በአሁኑ ጊዜ እውነት ለመናገር።
2: ከመንግስት ጦር ጋር የሚዋጉት የኦሮሞ ነጻነት ሰራዊትና የአማራ ፋኖ ብሔራዊ ንቅናቄ በየፊናቸው ምርጫውን በመቃወም እንዲሁም እንቅስቃሴዎችን በመገደብ ጥብቅ ማስጠንቀቂያዎችን ከምርጫው ጥቂት ቀናት አስቀድሞ ማውጣታቸው ይታወሳል። በኢትዮጵያ የአውሮፓ ህብረት ልዑክና በአዲስ አበባ የሚገኙ የህብረቱ አባል ሀገራት ኤምባሲዎች ሮብለት በጋራ ባወጡት መግለጫ ግንቦት 24 ቀን 2018 ዓ.ም ምርጫ ያልተካሄደባቸው የምርጫ ክልሎች ድምጽ መስጠት እድል ይሰጣቸዋል የሚል ተስፋ እንዳላቸው ገልጸዋል። በርግጥ በእነዚህ አካባቢዎች ምርጫ ይካሄድ አይካሄድ ወደፊት የሚታይ ይሆናል። እስከዛው ከምርጫው ውጪ የተደረጉ ወጣቶች የፖለቲካ አመለካከታቸውን እንዴት ማንጸባረቅ ይችላሉ? ማህበራዊ ሚዲያ ለወጣቱ አንዱ አማራጭ ነው ትላለች ትግስት።
6: ከምርጫው ውጪ ፖለቲካል አይዲዮሎጂን ያራመድ የሚችልበት ያው ሶሻል ሚዲያ ፕላትፎርሞች ናቸው ሊሆን የሚችሉ። በተለይ ወጣቱ እዛ ነገሮች ላይ አክቲቭ ስለሆነ ግን ሲል ያን ያክል ኢንፍሉንስ ያመጣሉ ወይ አሉ። ኦፍኮርስ ሪጅኑ ላይ የተለያዩ ሚዲያዎች ላይ አክቲቭ የሆኑ የራሳቸውን የሆነ አመለካከት የሚያራምዱ ብዙ ወጣቶች አሉ። ከባለፈው ጦርነት በኋላም ደግሞ ብዙ የፖለቲካል አይዲዮሎጂ ሽፍት አለ ወጣቱ ላይ። በላስት ቱ ይር የተደረገው ጦርነትን ተከትሎ ማህበረሰቡ ስፔሻሊ ወጣቱ ከዛ ውስጥ ከነበረው የፖለቲካ አይዲዮሎጂ አንጻር ሲታይ በጣም ትልቅ የሆነ ለውጥ አለ። አዲስ ለውጥን የመፈለግ ሌላ የራሱ የሆነ ነገሮችን የራሱ የሆነ ፖለቲካ አይዲዮሎጂ የማራመድ ነገሮች አሉ።
2: የዘንድሮን ምርጫ ያን ያህል በቅርበት ባልከታተለውም ዋና ዋና የሚባሉት ነገሮች ከመገናኛ ብዙሃን አያመልጡኝም የምትለው ትግስት እስካሁን የነበረውን ሂደት እንዴት ትገመግመው ይሆን?
6: ኢንጀነራል በመላው ኢትዮጵያ ያን ያክል ገዥውን መንግስት ሊቀራረብ የሚችል ውጤት ማምጣት የሚችል በየሁሉም ቦታ ላይ ተወዳዳሪ ማድረግ ይቻላል አይነት ፓርቲ አለ ብዬ አላምን። ሶፋር ባለኝ ኢንፎርሜሽን ታማኝነቱን በተመለከተ ኖርማሊ ምርጫውን እያካሄደ ያለው ምርጫ ቦርድ ከሚሰጠን ኢንፎርሜሽን እና ታዛቢ ነን ብለው የተቀመጡ ሰዎች ከሚሰጡን ኢንፎርሜሽን አንጻር ነው መናገር የሚችለው። ግን ስሩ አውት ኢትዮጵያ ከዚህ በፊት የሚካሄዱ ከነበሩ ምርጫዎች አንጻር ከነበረን ታሪክ ግን ያን ያክል እሱን ታማኝ በሚል ደረጃ ፐርሶናሊ ኤክስፔክት አናደርግም። ብዙም ትረስትም የለኝም።
2: ከምርጫው ከተገለሉት ወጣቶች አንዱ የሆነችው ትግስ ወደፊት የሚካሄዱ ምርጫዎች ሁሉን አሳታፊ እንዲሆኑና ሁሉም ዜጋ ድምጹን መስጠት እንዲችል ትመኛለች። ለአሸናፊ ፖለቲከኞችም ተከታዩ መልእክት ታስተላልፋለች።
3: አንደኛ ጠንካራ የሆነ ኢንስቲትዩሽን ሊኖረን ይገባል። ምርጫ ቦርድ በደንብ ስትሮንግ ኢንዲፔንደንት እና የሚወስናቸው ውሳኔዎች ግልጽ መንግስት ጨምሮ አስገዳጅ መሆን የሚችሉበት አይነት ጥንካሬ እና ቁመና ቢኖረው ኖሮ ብዙ ችግሮች ሊፈቱ ይችላሉ ብዬ አምናለሁ። እና በደንብ የተቋቋመ የምርጫ ቦርድ፣ ፍርድ ቤት መሰል ኢንዲፔንደንት የሆነ ጠንካራ ኢንስቲትዩሽን ሊኖረን ይገባል
2: ትላለች ትዕግስት። በኢትዮጵያ ሰባተኛው አጠቃላይ ምርጫ ባልተካሄደባቸው አካባቢዎች የሚገኙ ወጣቶችን ፖለቲካዊ መልከታ ያስተናገደው የዛሬው የወጣቶች ዓለም ዝግጅት የስካሁኑ ነበር። ልደት አበበ ነኝ። መልካም ሳምንት። ጤና ይስጥልኝ
0: አድማጮች። ጠቅላላው ስርጭታችን ሊያበቃ ጥቂት ደቂቃዎች ቀርተዋል። እነሆ አርዕስተ ዜናው። ቅድሚያ ለሰብአዊ መብት የተባለ አገር በቀል የሰብአዊ መብት ተከራካሪ ድርጅት ዓለም አቀፉ ማህበረሰብ በትግራይ እየተካሄደ ነው ያለውን አስገዳጅ ወታደራዊ ምልመላ እንዲያወግዝና እንዲያስቆም ጥሪ ያቀረበ። በደቡብ ኢትዮጵያ ህዝቦች ክልል በቡርጂና ጌዲዮ ዞኖች ምርጫ ሲያጭበረብሩ ተደርሶባቸዋል የተባሉ የምርጫ አስፈጻሚና መራጭ ከ6 እስከ 10 ወር እስራት ተቀጡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአራት ዓመታት በላይ የዘለቀው ጦርነት እንዲያበቃ ስምምነት ላይ ለመድረስ ከፑቲን ጋር ለመገናኘት ሐሳብ ያቀረቡበትን ግልጽ ደብዳቤ ለፕሬዝዳንት ቭላድሚር ፑቲን ይፋ አደረጉ። አርስተ ዜናውን ነበር ያሰማችሁ አድማጮች። ስርጭታችን እንግዲህ እያበቃ ነው። ደህና አደሩ።